ቪዲዮ ተነስቶ ይዞ ንቅለኝማ ሰዎች መልሳ ደህኒ ለጉንጉል ሀ ፋሚሊ ጉንጉል ተልውል ሳጅ ፈንታኝ በማላም ጀምነኝ አላ ወላ ጀምነዋል ወይ ባባ አንድ ካይ ዛከም Thank you.